ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ካብ ነፃ ራድዮ ስቱትጋርድ ዝፍኖ ራድዮ ኤርትራ እዩ። ራድዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ክቡራት ሰማዕትና ከመይ ሓድርኩም ከመይ ቀኒኹም ሎሚ ዕለት 23 ጉንበት 2026 እዩ መደባት ሒዘ ቀሪበ ኣለኹ መደባ ቅረቡ ተስፋይ ተኽለ እጂ ናይ መዓልቲ ናፅነት ዝኽበረሉ ዮሃና ዝበሃለሉ እዩ ብዝተፈራረቐ ኣበሃህላ ብዝኾነ ግን በቲ ኮይኑ ዮሃና ንመበል 35 መዓልቲ ናፅነት ኤርትራ ንምኽባር ዘብፅሓና ክብርን ዝኽርን ከዓ ንጀጋኑ ስዋኣትትን ነቶም ስልማት ኤርትራን ዝኾኑ መጀመርያ ኣርእስተ ዜና ድሕሩ ኣገዳስን እዋናዊ ዝበልኩ መደባት ሒዘ ቀሪበ ኣለኹ መጀመርያ እቲ ኣርእስተ ዜና ኤርትራን ግብፅን ስምማዓት ፈሪመን ስብሓትን ድራማታት ጉጅለ ህግደፍን ጓይላን ዳንኬራን ፔን ኤርትራ ብጉዳይ ጭውያት ርክብ ሰበ ስልጣን ኣብ ኣስመራ ዜና ብዝርዝር ኤርትራን ግብፅን ስምማዓት ፈሪመን ኤርትራን ግብፅን ብቐዳም 16 ግንቦት 2026 ዓ ም ኣብ ኣስመራ ሓበራዊ መስመራት መራኽብ ንምምዕባል ባልን ምትእስሳር ወደባትን ኣብ ቀይሕ ባሕሪ ንምሕያል ወግዓዊ ስምምዕ ምትሕባር መጓዓዝያ ባሕሪ ከም ዝፈረማ ማዕከናት ዜና ክልትኤን ሃገራት ገሊፀን እቲ ምፍርራም መራሒ ጉጅለ ህግደፍ ኣቶ ኢሳያስ ኣፈወርቂ ኣብ ዝተረኽበሉ መቐበል ኣጋይሽ ደንደን እዩ ተኻይዱ እቲ ስምምዕ ብሚኒስተር መጓዓዝያን መራኸቢታትን ጉጅለ ህግደፍ ብርሃነ ተስፋ ስላስን ሚኒስተር ትራንስፖርት ግብፂ ሌተናል ጀነራል ካሚል ኣልወዚርን ዝተኸተመ እዩ እዚ ከዓ ኣካል ናይቲ ምስ ሚኒስተር ጉዳያት ወፃኢ ግብፂ በድር ዓብደልዓጢ ናብ ኣስመራ ዝተጓዕዘ ኣካየቲ ስራሕ ኣብ ፅላታት መጓዓዝያ ፀዓትን ዕድናን ዝሰርሓ ኩባንያታት እውን ዋና ኣካየዲ ስራሕ ዘጠቓለለ ላዕለዋይ ልኡኽ ግብፂ ዘካየዱ ዑደት እዩ ኣብ መፋርቂ ዝሓለፈ ወርሒ ማዝያ ኣብ ግብፂ ምብፃሕ ዘካየደ ብሓላፊ ቁጠባዊ ጉዳያት ጉጅለ ህግደፍ ሓጎስ ገብሪሂወት ክሻ ዝምራሕ ልኡኽ ጉጅለ ህግደፍ ምስ ግብፃውያን ሚኒስተራት ወፃኢ ወፍሪ ንግድን ኢንዱስትሪን መጓዓዝያን ኤሌክትሪሲቲን ፀዓትን ሕርሻን መሬትን ከምኡ እውን ሓለፍቲ ትካላት ባንክን መሃንድሳትን ተራኺቡ ከም ዝነበረ ዝተዘራረበ ይዝከር ሚኒስተር ዓብደልዓጢ ኣብቲ ምስ መራሒ ጉጅለ ህግደፍ ኢሳያስ ኣብ ዝገበሮ ርክእ ዝርርብ ካይሮ ንልዕላውነትን ግዝኣታዊ ቅንዕናን ሓድነትን ኤርትራ ዘለዋ ደገፍ ደጊሙ ኣረጋግፁ ይብልቲ ሓበሬታ ኣቶ ኢሳያስ ብወገኑ ኤርትራ ምስ ኩባንያታት ግብፂ ኣብ ፅላታት ፀዓት መጓዓዝያን ዕድናን ሓበራዊ ልምዓታዊ ፕሮጀክትታት ክሰርሕ ድልውቲ ምዃና ተዛሪቡ ክልቲኦም ሚኒስትራት ጉዳያት ወፃኢ እውን በበይኖም ዝርርብ ከም ዘካየዱ ዝተረኽበ ሓበሬታ ይመልክት ሚኒስተር ጉዳያት ወፃኢ ጉጅለ ህግደፍ ኣቶ ዑስማን ሳልሕ ኣብ ቀርኒ ኣፍሪቃ ተሃዋሲ ዞባዊ ምዕባልታት ዝበሎ ኣብ ግምት ብምእታው እቲ ዑደት ትርጉም ዘለዎ ምዃኑ ገሊፁ ዶክተር ባድር ነቲ ኣጋጣሚ ናይ ዕዶቱ ተጠቂሙ ድሕነትን ምሕደራን ቀይሕ ባሕሪ ናይተን ኣብ ገማግም ባሕሪ ዝርከባ ግዝኣታት ጥራይ ምዃኑ ብምግላፅ ኣብቲ ዞባ ንፀጥታ ባሕሪ ብዝብል ንዝኾነ ይኹን ተራ ናይ ደገ ሓይልታት ነፂጉ ክብል ማዕከን ዜና ግብፂ ገሊፁ ብሰንኪ ኩናት ኢራን ኣብ ወሽመጥ ፋርስ ዝተፈጥረ ኩነታት ኣብ ከባቢ ወሽመጥ ዓደን ቀይሕ ባሕሪ መፃውቦ ባብኤል መንደብ ከይድገም ዝሰግአት ኣሜሪካ ነቲ ምስ ኤርትራ ወጢናቶ ዝፀንሐት ምምሕያሽ ዝምድና ኣብ እተንቀሳቀሰሉ ዘላ እዋን ግብፂ ወሳኒ ናይ መንጎኛነት ተራሒዛ ትዋሳእ ከም ዘላ ክንገር ፀኒሑ እዩ ዓብዪ ጉጅለ ልኡኽ መራሒ ኣብ ኤርትራ ምብፃሕ ከካይድ ዝቐነ ሚኒስተር ጉዳያት ወፃኢ ግብፂ ዶክተር በድር ምስ ማዕከናት ዜና ጉጅለ ህግደፍ ስፍሕ ዝበለ ቃለ ምሕተት ኣካይዱ ነይሩ ዶክተር በድር ዓብደልዓጢ ከም ዝበሎ ንዝምድና ግብፅን ኤርትራን ዓብዪ ዓይነታዊ ገስጋስ ኣመዝጊቡሎ ክብል ገሊፁ ምብፃሕ ናይቲ ልኡኽ ብሰንኪ ዝዓርግ ዘሎ ስግኣታት ኣብ ተኣፋፊ እዋን ዝተፈፀመ ምዃኑ ብምሕባር ግብፅን ኤርትራን ኣብ ቀርኒ ኣፍሪቃ ኣብ ማእከላይ ምብራቕን ኣብተሃዋሲ ዞባ እየን ዝነብራ ይብል እቲ ሚኒስተር ኤርትራ ዓንዲ ማእከል ፀጥታን ምርግጋን ኣብ ቀርኒ ኣፍሪቃ ጌርና ኢና ንወስዳ ክብል እውን ገሊፁ ስለዚ ኣብ መንጎ ክልትኤን ሃገራት ዘሎ ዝምድና ዝያዳ ንምትራር ብወገን መሪሕነት ግብፂ ተወፋይነት ኣሎ ክብል ከዓ ገሊፁ ኣሎ ብዛዕባ ፀጥታ ቀይሕ ባሕሪ ብዝመልከት ኣብ ዝሃቦ መብርሂ እውን ምምሕዳርን ፀጥታን ቀይሕ ባሕርን ወሽመጥ ዓደንን ናይ
መዳውብቲ ሀገራት ጥራይ ሓላፍነት እዩ እዚ ከዓ ንፁርን ዘየዛርብን እዩ ክብል መርገፂ ሃገሩ ኣነፂሩ ነቲ ዳርጋ ደስኪሉ ዝፀንሐ ብተበግሶ ንግስነት ስዑድ ዓረብ ተጀሚሩ ዝነበረ ቤት ምኽሪ ሃገራት ቀይሕ ባሕሪ ንምብርባር ዝርርባት ይካየድ ከም ዘሎ እዩ ዶክተር ዓብዱልዓጢ ጠቒሱ ነቲ ኣብ ፈለማት ጥሪ 2020 ዓመተ ምህረት ፈረንጂ ኣብ ርእሰ ከተማ ርያድ ዝተመስረተ ቤት ምኽሪ ዝመርሕ ቻርተር ኣፅዲቐን ምንባረን ይዝከር ብወገን ኤርትራ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ዝመርሖ ጉጅእ ልኡኽ ኣብቲ ኣኼባ ተሳቲፉ ነይሩ እዩ ደንጉ ይኹን እምበር ሚኒስተራት ወፃኢ ጉዳያት ግብፂ ዮርዳኖስ የመን ሱዳንን ሶማልያን ከምኡ ጅቡትን ተረኺቦም ነይሮም ከምዚ ምስ ግብፂ ተገይሩ ዘሎ ናይ ዝተፈላለየ ውዕላት ፊርማታት ክታማት ኣብ ናይ 2024-25 ዓመተ ምህረት ፈረንጂ ጉጅለ ህግደፍ ምስ መንግስቲ ጥልያን እውን ተፈራሪሙ ምንባሩ ዝዝከር ክሳብ ሕጂ ግን ዝኾነ ይኹን ዝተገብረ የለን ከምኡ እውን ምስ ካልኦት ሃገራት ነይሩ እዩ ዝተተግበረ ግን የለን ሕጂ እውን ካብ ንፖለቲካዊ ሃልክን ግዜያዊ ፕሮፓጋንዳን ዝሓልፍ ኣይኮነን ባህርያት ጉጅለ ህግደፍ ብሕግን ሕጋውነትን ስለ ዘይቅየድ ስብሓትን ድራማታት ጉጅለ ህግደፍን ቴሌቭዥን ጉጅለ ህግደፍ ብ17 ጉንበት 2026 ዓ ም ፈረንጂ ኣብ ዘቕረበቶ መደብ ነቲ ኣብ ወርሒ ታሕሳስ 2018 ዓ ም ፈረንጂ ብዘይተፈልጠ ሰብ ኣብ መንበሪ ቤቱ ኣስመራ ብጥይት ተሃሪሙ ተባሂሉ ብከቢድ ድሕሪ ምስንካሉ ሃለዋቱ ጠፊኡ ዝነበረን ብጉጅለ ህግደፍ ንኩነታት ጥዕንኡን ማህረምቱን ሃራሚኡን ክሳብ ሕጂ ብወግዒ ንህዝቢ ኤርትራ ዝኾነ መብርሂ ዘይተዋህበ ጀነራል ስብሓት ይፍረም ቃለ መጠይቕ ኣካይዳ ኣብ እዋን ማሕረምቱ ሚኒስተር ፀዓትን ማዕድንን ዝነበረ ጀነራል ስብሓት ኢፍረም ገዲም ተጋዳላይ ናይ ህዝባዊ ግንባር እቲ ኣብ ቴሌቭዥንን ዝተረእየ ቃለ መጠይቕ መኣስ ከም ዝተቐርፀ ንፁር እኳ እንተ ዘይኮነ መበል 74 ክፋል ስርሒት ፈንቅል ኩናት ደንካልያ ዝገልፅ ኮይኑ የመናይ ኢሉ ከም ዘይንቀሳቀስ ግን ኣብቲ ስእሊ የመልክት ቅድሚ ሎሚ ኣብ ማሕበራዊ መራኸቢታት ጉጅለ ህግደፍ ናይ ጀነራል ስብሓት ኢፍረምን ናይ ካልኦት መራሒ ናይ ካልኦትን መራሒ ጉጅለ ህግደፍ ኣቶ ኢሳያስ ዝደልዮምን ምስሎምን ወዳሲ ቃላቶምን እናተቐናበረን እናተቐሪፁ ክዝርጋሕ ፀኒሐ እዩ ቴሌቭዥን ጉጅለ ህግደፍ ከም ኣመላ ኣብቲ ዝዘርጋሐቶ መደብ ኣብ ስርሒት ፈንቅል ዝለዓለ ተራ ዝነበሮም ክፍሊ ስለያ ጴጥሮስ ሰሎሞን ወተሃደራዊ ስታፋት ኣዘትን ወተሃደራዊ ዝነበሩ ከም ዕቁብ ኣብርሃ ቢተወደድ ኣብርሃ ብርሃነ ገረዝግሄር ሳልሕ ሕሩይ ካልኦትን ዝኣመሰሉ ኣብ መድፈና ጉጅለ ህግደፍ ዝርከቡ ምስሎምን ዝፈፀሞ ጅግንነትን ከም ዝሕከኽ ኮይኑ ኣሎ ብጉጅለ ህግደፍ ሕጂ ንመዳመቂ ፕሮፓጋንዳ ድሕሪ ናይ 8 ዓመታት ሃለዋቱ ኩነታቱን ተላዒሉ ዘይፈልጥ ጉጅለ ህግደፍ ከም መቐፀልታ ጉጅለ ህግደፍ ቅያ ሰሪሐን ተዓዊተን ንመበል 35 ዓመት ፅምብል መዓልትና ፅነት ንመዳመቂ ንምግባር ጀነራል ስብሓት ኢፍረም ኣብ ቴሌቭዥን ከም ዝቕልቀል ተገይሩ ይብሉ ነዚ ተግባር ዝተዓዘቡ እዚ ግን ዝመፀፀ ስዋ ኣብ ሓድሽ ገንኢ ከም ዝበሃል ብጀጋኑ ዝሰርሕዎ ቅያ ንሶም ዘይነብሩሉ ክትነብር ምፍታን ናይ ጉጅለ ህግደፍ ስንክልና መግለፂ ካብ ምዃን ሓሊፉ ካልእ መግለፂ የብሉን እቲ ንጀነራል ስብሓት ዝወረዶ ሓደጋ ብሓደ ኣብ ኣሜሪካ ኣብ ይቕሬታ ብሓደ ኣብ መንበሪ ገዝኡ ኣድብዩ ዝፀንሐ ሰብ ከም ዝተኻየደን እቲ መጥቃዕቲ ዝፈፀመ ሰብ ከዓ ኣብ ትሕቲ ቀይዲ ከም ዝኣተወን ተሰሚዑ ምንባሩ ዝዝከር ኮይኑ ክሳብ ሕጂ ግን ዝኾነ ይኹን መግለፂ የለን ከምቲ ኩሉ ዝፈልጦ ቢቢሲ ኣብቲ እዋንቲ ካብ መንግስቲ ኤርትራ ሓበሬታ ንምርካብ ዝገበሮ ፃዕሪ ኣይሰመረን ክብል እውን ሓቢሩሎ ቢቢሲ መደብ ትግርኛ ጉጅለ ህግደፍን ጓይላ ዳንኬራን ጉጅለ ህግደፍ ነቲ ኣብ ዝሓለፈ 35 ዓመታት ኣብ ልዕሊ ህዝቢ ኤርትራ ዝፈፀሞ ገበናትን ቁጠባዊ ውድቀትን ኣብ ቅንያት 24 ጉንበት ስርሒት ፈንቅልን ካልእን ፍፃሜታት ኣመኽንዩ ብጓይላን ባዶ ጭርሑታትን ክሓብኦን ይህቅን ብመሰረት ካብ ውሽጢ ሃገር ዝተረኽበ ሓበሬታ ንኣፉ ዝስተማይን ቁራስ እንጀራን ዘይረኸበን ኣብ ፀልማት ዝነብርን ዘሎ ህዝቢ ኣስመራ
كتماتات إطرا بحفشة نمعالتينا تسنت جنزب كوات أب قدنات تمسع سعي كداونتي نعوزة اللي قزاء حالقتن كقزن داسات كسرحن بممحدار محبرات دكي عنستيون من إسيات كمزت أزازي تحبيرو زيقن أب زخوني زيقبر بعلات زيقبر جنزباون قلبتاون كفليت لمديو تسانيحو እቲ ኣብ መሳኹቲ ቴሌቪዥን ጉጅለ ህግደፍ ኣብ ጎደናታት ኣዳራሻትን ዝረአ ዘሎ ሕብራዊ መብራህትን ባንዴራታትን ግን ነታ ዝዓነወትን ምስላ ዘደወነትን ከተማ ኣስመራ ብሕፅረት ቀረብ ማሕበራዊ ኣገልግሎት ዝሳቐ ዘሎ ንባሪኣን ተወሳኺ ዕዳን ድኽነትን እምበር ምስተርሆትን ቅሳነትን ከም ዘሂቦ እቲ ነባሪ ህዝብን ናብ ሃገር ዝበፅሑን ይሕብሩ بتوسخي من محدار نبرتي أسمران كالوت كتماتاتن معلتينات انت نمسن بال نفسو كف سبن كبابن زي تأززو مزي مال كمز قطعن كوبن مجزئي فينو باني شكور بون وزتي كابتي دوكوان حدري زبهال كمز غلكلن زبزواري ملقتي ممرحي كمز توهبه تحبيرو نتيب من محدارات هزبي كتوكبرو تعزيز وزولو نمسلات اتن مساريحي قجل هكدف زخونا حب حقراويان محبرت دك عنستيون من اسياتن زيسوعا كندي تواساتي كم زخونا يفلت اب حاملة كلتشحن عصرتو شمنتن عامة برت فرنجي ابين اسياتن زي كدوس زمدنا ابز مسروتلو قزي بحقراو محبر دك عنستيو ارترا حمادي زيتو دبي دك عنستيو أب قدناتات أسمرا مثل ولك ملاقي إسايات أبي أحمد حيزن فقري سعر حادئنا أبي مزيو بسماي وجه حيواي إلن كم زجرحن كم زعسعن زرسع يكونن بهقات أمي مبال سالسان حميشان عمد سنبل معالتي نات انت ايرترا قجل هكدف كونه إلو هزبين حق انيا كونتات هاقرو كيردا نتم بزاي فردي نعمتات أمد فنا قودا قدي زتعفنو إيتيبيان غايت فرسن مريحنت هو حاتن نهزب تقراي نبيش افلاقن تباهلو آب كينات تقراي زهالقون زتماروخون زسنكولن عسرتات أشحات إيرتراويان نخرسعون آب حقرنا زولو سدتن حسمن خحبان يسرحكم زولو تقنزيبو كلو إيرتراوي نمتولون كبرون نخملس بحبار كقالس كم زولو ايو زحتت زولو يبلو تقالسي نفتحي شكان قجل هكدف أب إرترا نسالسان حميشان عمتات بزي قوام هاقراو بايتو بزي هاقراو مرجا هاقراو بايتن مدب سراحن مسل حسابكا بناتا مقلاتن بناتا مقابن نهزبي إرترا يروكسون عفينو جهو حيزون يركب بيان إرترا بقود داي شويات بيان إرترا هالوات نايتوم كاب كلتشعن حادن عمت مرت فرنجي أتحيزوم مياوي ناتس النت تتقيمهم بمصحف ترح بقجل هكدف تج او يوم عصرهم تفيو زلو غازتنياتات كونتاتهم بوزوط كتصاري حطو كم زقربة تقليسو بين إرترا نزي لعلي عسران حميشان عامتات أحليفو زلو ناي جويا تقبار بمخنان هالوات دي تج او يوم وياويا نمرقات عبصعري مصنحو زفلت كوينو بحاموس هالوات السناد بحاموس هالوات السناد غازيتا عدماسن غازتنيان سعيد عبدالقادر زرقاقص proof of life ويون ناي حالوات أسر بهزوز قرب بحمشتو قمبت كلتشحن عسران شدشان عامت مرت فرنجي PEN International PEN Eritrea in Exile كومون PEN Centers Worldwide تلب كم زقربيو تقاليسو PEN إرترا حالوات كلهم ابتحتي شويا قجل هكدف زركبو سب مويا قازت انياتات نمرقات نوح اوان ابزو سيدي قعزو حطو مثل كيسل كي ابسرح مهلاو زفلت كوينو ازي بناي قازت انيان السناد ان قازتا ادماس نبر سعيد جميرو زلو قسقواس عووت وطسيت كلون افرك بتصحن كلو قدوس دلاي فتحي زيقا عبر كتون تساتا فنتن كقبرا لووو
دمسي حقن فتحن نحرنت لعلت ايت دسم بدو نقول له هدف كاب مجمرتا عمتات سلطانو أتحزو قبل على حزبن هاجرن إيرترا بدل لما فتسام حطو زقربلو مياويان قادت أنياتات أمهدان توافيرو من بارو زفلت كوينو كساب لي تلومي دمسي اندا عفنن زيقاتات اندا جوين ينبر مهلاو نير عادي بحريات قجل له هدف أقوليحو زمسكريو ركب سبا سلطان أب أسمراء منيسر قدات وطعي نقجل لهقدف عثمان صالحن فتسامي قدات إمباسي قطر أب إرترا أمباسادر قانم بن محمد المعديد رخيبو كم ززراربو أقل قلوز ينا قطر حا أفليتو اتركب أب أسمراء سخايدو كوينو دحر نوح من كل قوال زمدنا كلتين هقرات در إذلو بمخانو أقالبو سحيب اللو ዲፕሎማሲያዊ ዝምድና ክልቲያን ሀገራት አብ 1996 ዓመተ ምህረት ፈረንጂ አብ ዶሃ ኤምባሲ ሀገሬ ኤትራ በመክፋት ዝጀመረ ኮይኑ ቀጠር ወገና አብ 2001 ዓመተ ምህረት ፈረንጂ ኤምባሲ አብ አስመራ ኤምባሲ በመክፋት ነዚ ዝምድና አሃይላቶ ካብሽዑ አትሒዙ ከአክልቲያን ሀገራት አዚዩ ዑመር ዝኾነ ዝምድና ከም ዝነበረን ዝፍለጥ ኮይኑ አብ ዝሓለፈ አስታት 10 ዓመታት ግን ዝምድናን አንቆልቅሪ ጸኒሑ ቀጠር አብ 2010 ዓመተ ምህረት ፈረንጂ አብ መንጎ ኤርትራን ጅቡትን አብ ዝተፈጠረ ዶባዊ ምስሐብ ከም መንጎኛ በመኻን አብቲ ዘሰሐብ ዶብ አቀብ ሰላም ሰራዊታ አዋፊራ አብ መንጎ ክልቲኦም ወገናት ጻዕሪ ሽምግልና ተካይድ ከም ዝነበረት ይፍለጥ ኣብቲ እዋን ነታ ብሰንኪቲ ኣብ 2009 ዓመተ ምህረት ፈረንጂ ዝተነብረላ እገዳ ኣብ ዲፕሎማሲያዊ ተነፅሎ ዝነበረት ኤርትራ ብሰንኪ ዘይፅፉፍ ኣካይዳ ጉጅለ ህግደፍ ቀጠር ፖለቲካውን ቁጥባውን ደገፍ ዝገበረት ኣገዳሲት መሻርክቲ ኤርትራ ምንባራ ይፍለጥ እንተኾነ እቲ ዝምድና ኣብ 2017 ዓመተ ምህረት ፈረንጂ ድሕሪ ዘጋጠመ ቅልውላው ኣባል ሃገራት ምትሕግጋዝ ውሽመት ዓረብ ስዑድ ዓረብ ኢማራት ባሕሬንን ግብፅን ኣብ ልዕሊ ቀጠር እገዳ ምስ ገበራ እቲ ምስ ኤርትራ ዝነበረ ዝምድና እውን ተበላሽዩ ኣብቲ እዋንቲ ጉጅለ ህግደፍ ምስ የመናውያን ሕቲ ዝነበሮ ደገፍ ገዲፉ ኣብ ጎድኒ እቲ ስዑድያን ኢማራትን ዝመርሕኦ ዝነበራ ኪዳን ልፍንታዊ ሓይሊ ኣንጻር የመናውያን ሕቲ ብቐረባ ከም ዝተሰለፈ ዝዝከር እዩ ጉጅለ ህግደፍ ምስ ኢማራት ብዝገበሮ ስምምዕ እስትራተጃውያን ወተሃደራውን ምትሕባር ንወደብ ዓሰብን ማዓስከር ኣየር ኤርትራ ኣብ የመን ንዝግበር ስርሒታት ኣፍቂዱላ ነይሩ እዩ ቀልውላዊ ሃገራት እና ዓሙቐ ኣብ ዝኸደሉ ነዊሕ ከይፀንሐ ቀጠር ሰራዊታ ካብ ዶብ ኤርትራን ጅቡትን ኣልዒላ ኣብ መንጎ ሃገራት ምትሕባር ወሽመት ዓረብ ኣብ 2021 ዓመተ ምህረት ፈረንጂ ብዝተገብረ ስምምዕ እቲ ኣብ ወጥሪ ዝነበረ ዞባዊ ዲፕሎማሲያዊ በብቕሩብ እናተመሓሸ ክመፅእ ከም ዝፀንሐ ቢቢሲ ኣብ ሓበሬታኡ ጠቂሱ ኣብዚ ብ21 ግንቦት ኣብ ኣስመራ ዝተገብረ ርክብ ሰበስልጣን ክልትን ሃገራት ነቲ ዝፀንሐ ዝምድና ብምግምጋም ዝምድናኦም እናደንፍዐ ዝኸደሉ መንገዲ ኣመልኪቶም ከም ዝተዘራረቡ ተፈሊጡሎ ኢሉ ቢቢሲ ካብ ፀብፃቡ ርክብ ኣስመራ ሚኒስተር ዑስማንን ኣምባሳደር ቃንምን ዓብዪ ዲፕሎማስያዊ ለውጢ ስምምዓት ዝተሰማምዕሉ ኣይኹን እምበር ክልቲአን ሃገራት ኣብቲ ዝቀያየር ዘሎ ጂኦ ፖለቲካዊ መልክዕ ቀይሕ ባሕሪ ርክባትን ንምኽላስ ዝጀምርኦ ግብራዊ ተበግሶ ክኸውን ከም ዝኽእል ይግመት ይብል ፀብፃብ ናይ ቢቢሲ ኩራ ሰማዕቲ እቲ ናይ ዜና መደብ ኣብዚ ተቐል ክሳብ ኣብቲ መደብ ንሰግር እታ ዝጀበርት ሙዚቃ

0: ህዝቢ ኤርትራ
1: እዚ መደብደብታ እዚ ሓደ ኣካል ካብቶም ኣሰናተ ኮይኑ ኣብ ሰጊርና ኣለና ከምታ ዝበልካ ሕጂ ካብዚ ቀፂሉ ዝቐርብ እቶም ግዳያት ግዳያት ኩርዓትና ሓበና እንተ ሓላወሰን ቅሰን የቕሰን እንዳበላ ክቡር ዝሃርማ ንኣብይ ንምድሓን ከዓ ግዳያት ዝኾኑ እንታይ ይብሉ ሓቢራ ንስማዕ
2: ማዛ ክብሉ ባሃል ተወለድኩሉ ዓዲ ዓዲ ኋላ ብትምህርቲ ማለት እዩ ንሰባ ወሬደ ኣብ ሰባ ናይ ኣጋጣሚ ኮይኑ ክላ ተምፅ ካብኡ ተወዚዕና ንዓሰብ ቢልና ተመዲብና ንዓሰብ ቤልና ኣብ ዓሰብ ከዓ ክወርስ ክዝመሃራ ይኸን ኢሎምና ቀዳማይ ክወርስን ካልኣይ ክወርስን ኢሎም ፈላለዩምና ቀዳማይ ክወርስ ተማሂረን ካልኣይ ክወርስን ተፀበያ ኢሎምና ካልኣይ ክወርስ እናተፀበና ኣብ ካብኡ ካልኣይ ክወርስ እናተፀበና ማለት እዩ ተቢኢሎም ናብ ሰራዊት የትዮምና ኣኸለዉ ተዳ ነብ ሰራዊት የትዮምና ትብልኒ ኮርስ ክትመሃራ ኢኸና ከብዛሕ ከዳኸና ከብሳ ስለ ዝኮና ኢና ኢሎምኒ ማሓባርት ከዳኸና ኮብሳ ክትመሃራ ኢኸ ከብሳ ክንከይድና ማለት ና ከብሳ ንምፅ ንኽልና ጠውዮም ንባርሓለ የትዮምና ንሸት ስለ ዝኮነ ባርሓለ ክማና ይመስለና ንከብሳ ጥራይ ንኸይድ ኣለና ኢልና ብለይቲ ግን ናብ ቦታ እዚ የትዮምና ማለት እዩ ኣብዚኣ ክዋግኡ ፀኒሖምና ኮፍ ኢልና ንሕና ምስኣትዮም ፀኒሖምና ምስኦማኣትና ንሕና ከዓ ማለት እዩ
3: ብመጀመርታ ሽመ ዓብድረሽድ ዓብዱልዋስ
1: እምበር እዚ ሰማዕኹቦ እንዲኡ ስደሓ ንስማዕ ይቕፅ
3: ይበሃል ዝተወለድ ኩሉ ዓዲ ምሕያው ንእዞባ እምኒ ሓይሊ ዞባ ደቡብ ኣብ ውትድርና ተሰለፍ ኩሉ ዓመተ ምህረት ከዓ ኣብ 2002 ሰዋ ተዓሊመ ኣብ ሰዋ ከዓ ተመዲበ ከም ሓለዋ ኮይነኡ ንሓደ 7 ዓመት ክሳብ 2007 ኣብ ሰዋ ሰርሕ ፀኒሐ ብድሕሪኡ ካብ 2007 ስካብ 2009 ንዊዓ ተቐይረ ኣብ ዊዓ ድማ መወዳእታ 2009 ናብ መኢጥር ተቐይረ ክሳብ ሕጂ ኣብ መኢጥር ፀኒሐ ሕጂ ኣብዛ ሓዳስ ኣሃዱ ሕመረት 20 በርጌድ 22 ትበሃል ሓዳስ ድሕሪ ናይ 3 ወርሒ ኮርስ ምውሳደይ ኣብኣ ክኣቱ ክኢለ ማለት ኣብታ ሕመረት ኣብኣ ተፀምቢረ በርጌድ 22 ናይ ማእኸል ስልጠና ማለት ዒጢር ድሕሪኡ 3 ወርሒን ፈረኣ ምስ ገበርናኡ ቦታ ክትቕይሮም ተባሂልና ንስመራ ሒዞምና መፅኦም ሓደ ለይቲ ድሕሪ ስመራ ምሕዳር ነገና ንገልዓሎ ሒዞምና ምስ መፁ ካብኡ ንቦታ ዓፋር በርሓለ ዝበሃል ቦታ ኣብኡ ምፅኦምና ሓደ 11 መዓልቲ ኣብቲ ሩባ ድሕሪ ምፅናሕ ድሕሪኡ ናብቲ ዝነበረሉ ግንባር ናብ ኣሰሊፎምና ዕለት 21 ኣብ ውግእ ውዒልና ብድሕሪኡ ፀሪጎምና ካብቲ ዝነበርና ቦታ ደገና መሽና ተመሊስና ኣብዚ ክሳብ 5 መዓልቲ ኣብኡ ጌርና ብድሕሪኡ መበል 6ዱሻይ መዓልቲ ኩሉ ኣብኡ ዝነበረ ምውትን ቁስሉን ኮይኑ ትዝማረኹ ተማሪኹ ኩሉ ኣብ ቅፅሪ ከበባ ኢትዮም ሰራዊት ኩሉ በቃ ኢድ ሂቡ ዝህብ ሂቡ ዝመውት መይቱ ብከምዚ ከዓኒ ንሕና ከዓ ተማሪኽና ኣብቲ ሩባ ክንማርሕ ከለና በዓል ወዲ ሽፍታ ዝበሃሉ በዚ ማይምነ ድሉማ ባድመ ኣብኡ ታህሪሞም ኣብኡ ገዲፍና መፂና ማለት
1: ኮራ ሰማዕቲ እምበረይ እዚኣቶም እዚ 25 ዓመት ገይሩሎ ማለት እዩ ኣብቲ ውትድርና ካብ ዝማርኽ ከዓ ከም ዝረአናዮ 4 ዓመት ገይሩሎ ማለት እዩ እዚ ንኣብይ ንምድሓን ኢትዮጵያ ከይትፈርስን ኣብይ ንምድሓን ግዳያ ዝኾኑ እታ መንእሰይ እውን ከምኡ እየ ማለት እዩ እዚኦም ሓለዋቶም ኣይፍለጥን እዩ ቀደም ምሩኻት ኮይኖም ዝሃብዎ መግለፂ እዩ ስለዚ ካብዚ ቀፂሉ ከዓ እስኪ ንስማዓ ካልእ ከዓ እንታይ ድሓን ምስኡ ቀንዲ
4: ሃሎ ኣስመራ ሃሎ ኤርትራ ሰላም ቆሓይቶ ሰላም መጠና